0: እዚ ድምፂ ሓርነት እዩ። ድምፂ ሓርነት ብሓልዮት ኤርትራዊ ዴሞክራሲያዊ ማሕበር ናይ ሰልፊ ዴሞክራሲ ህዝቢ ኤርትራ ካብ ከተማ ካስል ዝመሓላለፍ መደብ ፈነወረድ እየ። እዚ መደብ እዚ ወትሪ ሓሙስ ካብ ሰዓት 5 ክሳብ ሰዓት 6 ናይ ምሸት ኣብ ዘሎ ግዜ ብኣንቴና ኣብ 105.8 መጋሃርዝ ብካብል ድማ ኣብ 97.8 መጋሃርዝ ዝፍኖ ኮይኑ ዓርብ ንግሆ እውን ካብ ሰዓት 9 ክሳብ ሰዓት 10 ኣብ ዘሎ ግዜ ይድገም። ብኢንተርነት ንእትከታተሉ ድማ ፍራይስ ራድዮ ካስል ኢልኩም ምስተኣት ኣብ ሙሉእ ዓለም ዘለኹም ብቐጥታ ክሰምዕና ከም እትኽእሉ ንሕብር።
1: Did you walk on the swat? Come see the name.

0: ክቡራት ሰማዕትና ካብ ዝቐጺልና ምክትታልኩም ኣይፈለየና እናበልና ዝርዝር ዜና ነቕርበልኩም። ጨንፈር ሰልፊ ዲሞክራሲ ህዝቢ ኤርትራ ዓባይ ብሪጣንያ ኣኼባ ኣካይዳ። ጨንፈር ዓባይ ብሪጣንያ ሰልፊ ዲሞክራሲ ህዝቢ ኤርትራ ብ30 መስከረም 2026 ወርሓዊ ኣኼባ ከም ዘካየደት ሓቢራ። ኣብዚ ኣኼባኣ ብዛዕባ ህልው ኩነታት ጨንፈርን ተሳትፎ ኣባላትን ዝምልከቱ ተመያይጣ ኣባላት ከም ወትሩ ተሳትፎኦም ክሕይሉ ከም ተረዳድኡ እውን ኣብቲ ሓበሬታኣ ጠቒሳ። ብዘይካዚ ኣኼባ እታ ጨንፈር ብዛዕባ ዝተፈላለዩ ሰልፋዊ ዛዕባታት ተመያጠት ኮይኑ ተሳተፍቲ ኣኼባ ናብ ሓሙሻይ ጉባኤ ዝቐርቡ ሕፁያት ኣባላት መሪሕነት ንምልማል ቅድሚ ሓደ ዓመት ብማእከላይ ባይቶ ዝቆመት ሓፃይ ሽማግለ ናብ ኣባላት ሰልፊ ዝርግሓቶ ብዛዕባ ዘላ ኣገዳሲ ሰነድ ከም ዝዘቶየት ኣድላይ ምትሕብባር ክገብር ድልው ምዃኑ ምርጋፁ እውን ሓቢሩ። ብዘይካዚ ኣኼባ ጨንፈር ኣብዚ እዋን እዚ ኣብ ደንበ ተቃውሞ ኤርትራ ኣብ ሃገርናን ዘበናን ይረኣዩ ብዛዕባ ዘለዉ ምዕበለታት ብሓፈሻ ዝዳሰሰ ኮይኑ ብፍላይ ከዓ ብዛዕባ እቲ ኣብ ኢትዮጵያ ዝካየድ ዘሎ ውግኣትን ናብ ሃገርናን ህዝብናን ዝህልዎ ፅልዋን ገምጊሙ መፍትሒ ዝበሎ ሓሳብ ምእማቱ ኣብቲ ሓበሬታ ተጠቒሱ። ምዝ ብምዝማድ ድማ መሪሕነት ማእከላይ ባይቶ ሰልፊ ዲሞክራሲ ህዝቢ ኤርትራ ኣብዚ ቀረባ ሳልሳይ ስሩዕ ኣኼብኡ ድሕሪ ምክያዱ ብዛዕባ ዘውፅኦ ሰፊሕ ሚዛን ዝሓዘ መግለፂ ተማይጡ ግደ ኣባላት ጨንፈር ኣብ ስራፁ ኣብ ዝምልከቱ ኣገባባት ከም ዝተማየጠ ካብታ ጨንፈር ዝተላእከ ሓበሬታ ኣረዲኡ። ኤርትራ ምስ ኢትዮጵያ ዝነበራ ዝምድና በቲኻ ሕብረት ኣፍሪቃ ስጋኣቱ ገሊጹ። ኤርትራ ምስ ኢትዮጵያ ዝፀንሓ ዝምድና ምሉእ ብምሉእ ከም ዘቋረፀት ብሓደ መስከረም ኣብ ዘውፃቶ መግለፂ ኣፍሊጣ። ሕብረት ኣፍሪቃ ከዓ በቲ ኣብ መንጎ ኢትዮጵያን ኤርትራን ግብፅን ዘሎ ኣስጋኢ ኩነታት ዝሓደሮ ስጋኣት ዝምልከት መግለፂ ኣውፅኡ። መንግስቲ ኤርትራ ኣብ መግለፂኡ ነቲ ኢትዮጵያ ከም ምክንያት ማዕፀዊ ኤምባሲኣ ኣብ ኣስመራ ኤርትራ ኣብ ውሽጣዊ ጉዳይ ኢዳ ኣእትያ ዝበለቶ ክሲ ነፂግዎ። ብኣንጻሩ ኢትዮጵያ 10 ኤርትራውያን ዲፕሎማት ዋላ እውን ወኪል ኣብ ሕብረት ኣፍሪቃ ምስጓጓ ከሲሱ። እቲ መግለፂ ኣብ ዝሓለፉ 3 ዓመታት መንግስቲ ኢትዮጵያ ኣንጻር ኤርትራ ህኮት ንምፅሕታርን ልኡውነታ ንምግሃስን ብቕሉዕ ክእውጅ ከም ዝፀንሐ ኣቃሊዑ። ዘይካዚ ኢትዮጵያ ጸረ መንግስቲ ኤርትራ ተቃወምቲ ወታደራዊ ጉጅለታት ተዕጥቕን ተስንቕን ከም ዘላ ከሲሱ። ኣብ መወዳእታ ከዓ ኤርትራ ምስ ኢትዮጵያ ጸንሓ ዲፕሎማስያዊ ዝምድና ካብ ምቁራፅ ካልእ ምርጫ የብላን ኢሉ። እዚ መግለፂ ብኤርትራ ዝወፀ ኢትዮጵያ ኣብ ኣስመራ ዝነበረ ኤምባሲኣ ዓፅያ 10 ኤርትራውያን ዲፕሎማት ከም እትሰጉ ምስ ኣፍለጠት ድሕሪ ናይ ሰዓታት ፍልልይ እዩ። እዚ ከምዚ ኢሉ እንከሎ ኮሚሽን ሕብረት ኣፍሪቃ ኣብ መንጎ በቲ ሓደ ወገን ኢትዮጵያ በቲ ካልእ ወገን ከዓ ኤርትራን ግብፅን መመሊሱ ይዓርግ ዘሎ ወጥሪ ዘሕድረሉ ስጋኣት ንምግላፅ ብሓደ መስከረም 2026 መግለፂ ኣውፅኡ። እቲ መግለፂ ናይ ኮሚሽን ናብ 3 ኣባላት ሕብረት ኣፍሪቃ ዝኾነ ሃገራት ኣብ ዘቕረቦ መፀዋዕታ ህውከት ካብ ምግዳድ ንክቁጠባ ኣተሓሳሲቡ። ኣተሓሒዙ እቲ ሕብረት ኣብ ሕድሕድ ሃገራት ዘሎ ናይ መራኸቢ መስመራት ምዕቃብ ኣድላይ ምዃኑ ብምጥቃስ 3 ሃገራት ዘለዎን ፍልልያት መሰረት ኣማኻሪ ተግባር ሕብረት ኣፍሪቃ ብዲፕሎማስያዊ መስርሕን ቀጻሊ ዘተን ንክፈትሐኦ ፀዊዑ። ከምኡ እውን እቲ ሕብረት ምስ መራሕቲ እዘን ሃገራት መኺርካ መፍትሒ ንምርካብ ድልው ምዃኑ ዘሎ ቁርብነት ኣርእዩ። ኢትዮጵያ ኣብ ኣስመራ ዝነበረ ኤምባሲኣ ክዕፆ ወሲና። ሚኒስተር ወፃኢ ጉዳይ ፌደራል መንግስቲ ኢትዮጵያ ብሓደ ጥቅምቲ 2026 ዘውፅኦ ጋዜጣዊ መግለፂ ኣብ ኣስመራ ዝነበረ ኤምባሲኡ ንክዕፆ ምውሳኑ ኣፍሊጡ። እቲ ጋዜጣዊ መግለፂ ኣተሓሒዙ 10 ኣስማቶም ዘይተጠቕሰ ዲፕሎማት ኤርትራ ዘይተደለይቲ ሰባት ተባሂሎም ኣብ 48 ሰዓታት ካብ ኢትዮጵያ ንክወፁ ከም ዝኣዘዘ በቲ መግለፂ ሓቢሩ። እቲ መግለፂ ሚኒስትር ወፃኢ ጉዳይ ኢትዮጵያ ንዝወሰነ ነቲ ኤርትራን ብቐጥታውን ዘይቀጥታውን መንገዲ ትፍፅሞ ዝፀንሐት ጸረ ኢትዮጵያ ናይ ህውከት ተግባራት ዝበሎ ናይ ሕርቃን መልሲ እዩ። ጋዜጣዊ መግለፂ ሚኒስትር ወፃኢ ጉዳይ ኢትዮጵያ እቶም ኣብ 48 ሰዓታት ካብ ኢትዮጵያ ክወፁ ዝተኣዘዙ 10 ኤርትራውያን ዲፕሎማት ናይ ኢትዮጵያ ሃገራዊ ጸጥታ ኣብ ዝዘርግ ተግባራት ብምስታፍን ናይ ቪየና ዲፕሎማሲ ስምምዕ ብምጥሓስ እዩ ከሲስዎም። ምዝ ብምትሓዝ መግለፂ ወፃኢ ጉዳይ ሚኒስተር ኢትዮጵያ ኤርትራ ብመሰረት ስምምዕ ቪየና ኣብ መንጎ ልዑላዊ ሃገራት ክህሉ ዝግብኦ ዝምድና ንኸይትጥሕስ ኣተሓሳሲቡ። ኢትዮጵያ ነቲ ምስ ጎረባብታ ሃገራት ዘሎ ታሪኻዊ ባህላውን ህዝቢ ምስ ህዝብን ዝምድናታት ከም ተኽብር እውን እቲ መግለጺ ኣስፊሩ። ምርጫ ኢትዮጵያ ምስ ኤርትራን ካልኦት ጎረባብታ ሃገራትን ዝህልዋ ዝምድና ኣብ ሰላም ሓቢርካ ምንባር ምርግጋእ ከባብን ምውሃድን ዝተሰረተ ክኸውን ከም እትመርጽ ጠቒሱ። ኢትዮጵያ ኣብ መጻኢ እውን ጸገማት ብሰላማዊ ኣገባብ ኣብ ምፍታሕን ምስ ሃገራት ቀርኒ ኣፍሪካ ሓቢርካ ምንባርን ምርጫ ምዃኑ እቲ ጋዜጣዊ መግለጺ ጠቒሱ። እዚ ናይ ኢትዮጵያ ስጉምቲ ዝመጽእ ዘሎ ብተደጋጋሚ ኤርትራ ኣንጻር ፌደራላዊ መንግስቲ ኢትዮጵያ ንዝዋግኡ ኢትዮጵያዊ ሓይልታት ኣብ ምውዳብን ምዕጣቕን ኢድ ኣለዋ ብዝብል ክትከስስ ምስ ጸንሐት እዩ። ብፍላይ ኣብዚ ዝሓለፈ ሳልስቲ ሰራዊት ኤርትራ ኣብ ክልል ዓፋር ኣትዩ ምስቲ ኣንጻር መንግስቲ ብልጽግና ምዃኑ ዝእወጅ ምሕዝነት ሓይልታት ህልውና ተስፋ ይዋጋእ ኣሎ ዝብል ብፕረሲደንት ክልል ዓፋር ወግዓዊ መግለጺ ምውፅኡ ዝዝከር እዩ። መግለጺ ላዕለዋይ ወኪል ሕብረት ኤውሮጳ። ዝለዓለ ወኪል ሕብረት ኤውሮጳ ኣብ ኢትዮጵያ ብ6 ጥቅምቲ 2026 ኣብ ዘውፅኦ መግለጺ ሕብረት ኤውሮጳ ብሓፈሻ ኣብ ኢትዮጵያ በብኹርንዑ መመሊሱ ዝዓርግ ዘሎ ውግኣት ብፍላይ ከዓ ኣብ መንጎ ኤርትራን ኢትዮጵያን እናገደደ ይኸይድ ብዘሎ ናብ ውግእ ከይምዕብል ዘስግእ ወጥሪ ዝሓደረ ሻቆሎት ኣንጸባሪቑ። እዚ ዝርአ ዘሎ ሓደጋ ብደረጃ ዞባ ቀርኒ ኣፍሪቃ ዘይምርግጋእ ንኽሰፍሕ ጠንቂ ከም ዝኸውን እቲ መግለጺ ኣስፊሩ። ካብዚ ብምቃል ድማ ሕብረት ኤውሮጳ ኩሉ ዝረአ ዘሎ ምልክታት ህውከትን ዘይምርጋእን ንኸሃድእ ነቶም ዝምልከቶም ኣካላት ጸዊዑ ስምምዕ ፕሪቶርያ ዝኸተሙ ወገናት ዳግማይ ተመሊሶም ንምትግባሩ ብመስርሕ ኣቐዲሙ ዝተሓንጸጸ ኣፈጻጽማ ሕብረት ኣፍሪቃ ኩሉ ዋጋ ንኽኸፍሉ እቲ መግለጺ ኣስፊሩ። መግለጺ ዝለዓለ ወኪል ሕብረት ኤውሮጳ ኣብ ኢትዮጵያ ምኽባር ዓለምለኻዊ ሰብኣዊ ሕግታት ወሳኒ ምዃኑ ጠቒሱ ሲቪል ሕብረተሰብ ብኩሉ መልክዓት ሓለዋ ክግበረሉን እኹልን ውሕስን ሰብኣዊ ቀረባት ክረክብን ከዓ ተማሕጺኑ። እቲ ሕብረት ኣብ ምኽባር ልዑላውነትን ግዜያዊ ሓድነትን ሃገራት ዘለዎ ዘይቅየር መርገጺው ደጊሙ ኣረጋጊጹ። ነዚ ኩለን ሃገራት ክኽብርኦ ድማ ጸዊዑ። ናይ ወጻኢ ሓይልታት ኣብ ጉዳይ ካልኦት ኢድ ካብ ምእታው ክቝጠቡ እውን ኣገንዚቡ። ኣብ ክንድኡ ሰላምን ምርጋእን ናይተን ኣብ ጸገም ኣትየን ዘለዋ ሃገራት ኣብ መዳያት ፖለቲካን ዲፕሎማስን መፍትሒ ኣብ ምርካብ ክሕግዙ ጸዊዑ። ሕብረት ኤውሮጳ ምእንቲ ዞባዊ ምርግጋእ ሰላማዊ ምትሕባርን ቁጠባዊ ምውሃድን ቀርኒ ኣፍሪቃ ክሕግዝ ድልው ምዃኑ በቲ መግለጺ ደጊሙ ኣረጋጊጹ። ትርጉም ዘለዎን ውፅኢት ኣብ ዘምፅን ዘተን መፍትሕን ንምብጻሕ ግዲኡ ከበርክት ቅርብ ምዃኑ እውን ሓቢሩ። መራሕቲ 4 ሃገራት ናይ ሓባር መግለጺ ኣውፅኦም። መራሕቲ ኤርትራ፣ ግብፂ፣ ሱዳንን ሶማልያን ብ4 ጥቅምቲ 2026 ኣብ ሃገረ ግብፂ ከተማ ኢል ዓላመይን ጽዑቕ ምምኽኻር ኣካይዶም። ናይ ሓባር መግለጺ ከም ዘውፅኡ ዓራብ ኒውስ ሓቢራ። ኣብዚ ናይ ምምኽኻር ኣኼባኦም ኣገዳሲ ህልዊ ዞባውን ዓለም ለኻውን ጉዳያት ከም ዝዳሰሱን ኣብ ሕድሕድ እተን ሃገራት ፖለቲካዊ፣ ንግዳውን ቁጠባውን ምትሕባር ዝካየደሉ መንገዲ ከም ዝረአዩ እውን ኣብቲ ናይ ሓባር መግለጺኦም ኣስፊሮም። ኣብቲ ምምኽኻር ካብ ዝተላዕሉ ዓበይቲ ዛዕባታት ንዞባዊ ምርግጋእን ሰላምን ዓለም ለኻዊ መትከላትን መትከላዊ ዓንድን ከም መሰረት ምውሳድ ብፍላይ ድማ ኣብ ምዕቃብ ልዑላውነት ሃገራት ኣብ ምርግጋእ ከባብን ምውሓስ ኣህጉራዊ ሓድነትን ሓቢርካ ምስራሕ ዝብሉ ይርከብዎ። ነዚ ኣብ ግምት ምውዓል ድማ ሓባራዊ ቁጠባዊ ተጠቃምነት እውን ከውህብ ብዝኽእል ምትሕባርን ተቐራሪብካ ምስራሕን ኣድላይ ምዃኑ ንስምዖም ኣብቲ መግለጺኦም ተጠቒሱ። ናይ ሱዳንን መንግስታዊ ትከላታን ሓድነት ምሕላውን ጎናዊ መንግስቲ ምምስራት ምቁዋም ልውላውነት ሶማልያ ምዕቃብን ናይ ወፃኢ ኢድ ኣእታውነት ምንጻግን መስርሕ ናጻ መጓዓዝያ ቀይሕ ባሕሪ ውሓስን ናይዚ ሓላፍነት ናይተን ኣፍ ደገ ባሕሪ ዘለወን ሃገራት ጥራይ ምዃኑ ምርጋጸን ፈለግ ኣባይ ወሲኽካ ሃገር ኣቋሪፆም ዝውሕዙ ፈለጋት ዝምርሕሉ ዓለም ለኻዊ ሕግታት ምኽባርን በይናዊ ውሳኔ ምንጻግን ንዝብሉ ዛዕባታት ኣብቲ ምምኻሮም ፍሉይ ግምት ከም ዝሃብዎ ከዓ በቲ መግለፂኦም ኣንጸባሪቖም። ኣብ መወዳእታ እቶም መራሕቲ ኣርባዕተ ሃገራት ምብራቕ ኣፍሪቃ እዚ ምምኻር ቀጻሊ ከም ዝኸውን ተሰማሚዖም። ነዚ ዝምልከት ቀዋሚ መስርሕ ቅይሱ ድማ ምርድኦም እቲ ዘውፅዎ ናይ ሓባር መግለፂ ኣስፊሩ። እዚ መግለፂ ዝወፀሉ ዘሎ ግዜ ግጭታት ኣብ ዶባት ሱዳንን ኢትዮጵያን ኣብ ዝቐፀለሉ ኣብ ሰሜን ኢትዮጵያ ውግእ ይካየድ ኣብ ዘለወሉን ኣብ መንጎ ኤርትራን ኢትዮጵያን ዲፕሎማስያዊ ወጥሪ ኣብ ዝዓረገሉን ብምዃኑ ፖለቲካውን ወተሃደራውን ባህርኡ ዕዙዝ እዩ ዝብል ናይ ብዙሓት ሚዛን እዩ።
1: ሓድሽ መንግስቲ ኢትዮጵያ ተመስሪቱ። ኣብ ኢትዮጵያ ድሕሪ እቲ ብዝሓለፈ ወርሒ ሰነ 2026 ዝተኻየደ ሻብዓይ ዙር ስሩዕ ምርጫ ብናይቲ ሃገር ሕገ መንግስቲ መሰረት 5 ጥቅምቲ 2026 ናይ መወዳእታ ሰኑይ ወርሒ መስከረም ብኣቆፃፅራ ግእዝ ንቐፃሊ 5 ዓመት ዝመርሕ ሓድሽ መንግስቲ ተመስሪቱ። እቲ ንመጀመርያ ግዜ ዝተኣከበ ሓድሽ ፓርላማ ንዶክተር ኣብይ ኣሕመድ ዓሊ ብዘይተወዳዳሪ ቀዳማይ ሚኒስተር ገይሩ ክስይሞ እንከሎ ኣቶ ኣሕመድ ሸዲ ካብ ብሄር ሶማልን ወይዘሮ ኣየለች እሸተ ካብ ብሄር ኣምሓራን ድማ ኣፈ ጉባኤን ምክትልን ፓርላማ ኮይኖም ተመዚዞም። እቲ ዝሽየሙ ሰብ መዚ ምምዛዝ ብሕገ መንግስቲ ኢትዮጵያ ነቲ ኣብቲ ፓርላማ ዝበዝሐ መንበር ዘለዎ ሰልፊ ብልፅግና ዝወሃብ መሰል እዩ። ኣቐዲሙ እውን ኣባላቱ ዝምረፁ ዘይኮኑ ከካብ ብሄሮም ዝምዘዙ ዝኣባላቱ ቤት ምኽሪ ፈደረሽን ኣብ ዘካየዶ ቐዳማይ ኣኼባ ወይዘሮ ምፍርያት ካሚል ካብ ስልጤን ኣቶ ደስታ ዳንታም ካብ ብሄር ሲዳማን ኣፈ ጉባኤን ምክትልን ኮይኖም ተመዚዞም። ቀዳማይ ሚኒስትር ኣብይ ኣሕመድ ዓሊ ድሕሪ ቓለ መሓላ ምፍጻሙ ሰፊሕ መደረ ስሚዑ። ዝያዳ ግዜ ዝወሰደሉ ኸዓ ኣብ ናይ ነዊሕ ግዜ ሓፈሻውን ኢትዮጵያውን ታሪኽ ዘተኰረ እዩ ነይሩ። ኣብ ዝሓለፍዎ 5 ዓመታት እቲ ንሱ ክመርሖ ጸንሒ መንግስቲ ኣብ ኩሉ መዳያት ሰሪሕዎም ዝበሎም ከዓ ደህሲሱ። ኣብቲ መደረኡ ዓለምና ናብ ሓድሽ ቅርጺ ተምርሓላ ኢሉ ንሕና ኸ ማዕርያ ዶ ንዳሎ ኣለና ኢሉ ኸዓ ሓቲቱ። ብዛዕባ እዚ ኢትዮጵያ ኣብዚ እዋን ዚ ዘላቶ ወጥሪ ክዛረብ እዩ ዝብል ናይ ብዙሓት ትፅቢት እኳ እንተነበረ፣ ንሱ ግና ብዘይካ ንዝሓየለ ጸጥታዊ ወፍሪ ክንዳሎ ኢና፣ ምህናፅ ሓያል መከላኸሊ ሓይሊ ክንቅጽሎ ኢና፣ ኣብ ጫካ ዘለዉ ኣሕዋት ሰላም ክመርፁ ንጽውዖም ዝብሉ ሓረጋት ሓሓሊፉ ካብ ምጥቃስ ሓሊፉ ዝጠቕሶ ዝርዝር ኣይነበረን። ኢትዮጵያ ኣብ ከባቢ ባብኤል መንደብ ትርከብ ሃገር ብምዃና ናይ ኣፍሪቃ መናሃርያ ምዃና ፍሉጥ እዩ ድማ ኢሉ። እቲ ንሱ ዝመርሖ መንግስቲ ኣብ መጻኢ ካብ ዝዓሞም ጉዳያት ክጠቅስ እንከሎ ኸዓ ብእንካን ሃባን ሰጥቶ መቀበል ኣፍ ደገ ባሕሪ ምርካብ ሓደ ካብ ዕማማቱ ምዃኑ ኣመልኪቱ ሓሊፉ። ኣብ ቀጻሊ መዓልታት ናይቲ ሃገር ፕሬዚደንት መጻኢ ዓመታዊ ትልሚ ዘመልክት መደረኽ ከስምዕን ኣብይ ኣሕመድ ኣባላት ካቢንኡ ንኸፍልጥን ትፅቢት ይግበር። ብናይ ኢትዮጵያ ኣሰራርሓ ፓርላማ ኪኖ በቲ ቐዳማይ ሚኒስተር ዝቐርበሉ ኣባላት ካቢነ ምቕባል ካልእ ሓላፍነት የብሉን።
0: ክቡራት ሰማዕትና ናይ ሎም ዜናና ኣብዚ ፈጺምና ኣለና። ንምክትታልኩም እናመስገና ምስ ቀጻሊ መደባትና ንሓድገኩም ሰናይ ምክትታል።

ስማዕትና ካብ ዝቐፂልና ካብ ተመክሮ ዘይምምሃርን ሳዕቤኑን ዝብል ናይ ክፍልዕዮ ዜና ሰልፊ ዲሞክራሲ ህዝቢ ኤርትራ ርእሲ ኣንቀጽ ነንብበልኩም። ኣብ ዓለምና ኣብ ዝተፈላለዩ ግዜያትን ከባቢታትን ዕንወት ከውርዱ ዝጸንሑን ዘለውን ተፈጥሮኣውን ሰብ ሰርሖን ሓደጋታት ብዙሓት እዮም። ምንቅጥቃጥ መሬት፣ እሳተ ጎመራ፣ ለበዳ ሕማማት፣ ዝናብን ውሕጅን ካብቶም ተፈጥሮኣዊ ሓደጋታት ክኾኑ ከለዉ ውግእ ከዓ ሰብ ካብ ዝሰርሖም ሓደጋታት ሓደ ኣብነት እዩ። ኣብ መንጎ ዝተፈላለየ ድልየት ዘለዎም ወገናት ዝካየድ ዝተወደበ ውግእ ዘተሓሳስብ እቲ ዘውርዶ ኩሉ መድያዊ ዕንወት ምዃኑ ጥራይ ዘይኮነ እቶም ተዋጋእቲ ናይ ሰላም ተኽእሎ ነጺጎም ከካይድዎን ከለዉ እዩ። ውግኣት ከከምቲ ዝካየደሉ ግዜን መንቀሊኦም ዝኸውን ናይ ኣተሓሳስባ ፍልልያትን ዝተፈላለዩ ባህርያት እዩ ዘለዎም። ዘይናትካ ግዛኣት ንምጉባጥን ብሓይሊ ስልጣን ንምጭባጥን ኰታ ሕጊ ብምጥሓስ ዝካየዱ ዓመፀኛ ውግኣት ካብቲ ግዛኣትካን ልኡላውነትካን ንምዕቃብን መትከላትካ ንምውሓስን ዝግበር ውግኣት ዝተፈለየ ጥራይ ዘይኮነ ተጸራሪ እዩ። በቲ ሓደ ወገን ህዝቢ ኤርትራ ነጻነቱ ንምጭባጥ፣ በቲ ኻልእ ወገን ከዓ ስርዓታት ኢትዮጵያ መግዛእቶም ኣብ ኤርትራ ንምጽዓን ንሰላሳ ዓመታት ዝተኻየደ ውግእ ናይዚ ተጸራሪ ባህርያት ውግእ ኣብነት እዩ። ዓለምና በብግዜኡ ጸደቐ ፍልልያት ብዘይ ውግእ ዝፍትሓሉ መገዲ ዝእምቱ ኣብ ምክብባርን ልዕልና ፍትሕን ዝተሰረቱ ሕግታት ኣለዋ። ኣብ ቻርተር ውድብ ሕቡራት ሃገራት ዓንቀጽ 39 ንቤት ምኽሪ ጸጥታ ውድብ ሕቡራት ሃገራት እንተ ደኣ ንሰላም ዝዘርብ ኩነታት ተፈጢሩ ወይ ናይ ሕጊ ግህሰት እንተጋጢሙ ቅኑዕ መስመር ንምትሓዙ ዘኽእል ስጉምቲ ናይ ምውሳድ ስልጣንን ሓላፍነትን ይህብ ዝብል ኣስፊሩ ኣሎ። እንተኾነ ኣብዚ ዋንዚ ናይዞም ሕግታት ናይ ምኽባር ሓላፍነትካ ዘንጊዕካ ድልየትካን ህርፋንካን ልዕሊ ሕጊ ሰሪዕካ ውግእ ምኽፋት ልሙድ ኮይኑ ኣሎ። ናይ ሩስያ ልኡላውነት ዩክሬን ብምግሃስ ናይ ኢራን ብኣሜሪካን እስራኤልን ዓለም ዘስደመመ ምስምሳት ብምፍጣር ምዕናውን ናይቲ ግህሰት ኣህጉራዊ ሕግታት ውፅኢት እዩ። መንግስቲ ኢትዮጵያ ኣንጻር ልኡላውነት ኤርትራ ብተደጋጋሚ ዘዋጣውጦ ዘሎ በትሪ እውን ካብዚ ፈሊኻ ዝረአ ኣይኮነን። ብዘይካዚ ብዙሓት ነቲ ሕግታት ከኽብሩን ክዕቅቡን ዝነበሮም መንግስታት ካብ ድሕነት ወዲ ሰብ ክብሪ ሃገራትን ቁጠባዊ ረብሖኦም ብምቕዳም ነቲ ውግኣት ኣጽዋሮም ብምሻጥን ውዲት ብምእላምን ከም ዘይቋረጽ ገይሮም ክሓላልኽዎ ምርኣይ ልሙድ ኮይኑኣሎ። ኤርትራ ኣብዚ ዋንዚ ዝሓለፈ ህሉውን መጻእን ዘገናዝብ ሓላፍነታዊ መንግስቲ እንተ ዝነብራ ንገዛ ርእሳ ጥራይ ዘይኮነ ንኻልኦት እውን መምሃሪ ተመክሮ ውግእን ኣዕናዊ ሳዕቤኑን ክትከውን ምተገባ። ምኽንያቱ ብሰንኪ መግዛእቲ ኢትዮጵያ ኣብ ኣርባዓታት ነቲ ብህዝቢ ኤርትራ ዝቐረበ ፖለቲካዊ ሕቶ ሰላማውን ስልጡንን መፍትሒ ዘይምቕባሉ በቲ ካብ ኣፍሪቃ እቲ ዝነውሐ ሓርነታዊ ቓልሲ ምዃኑ ዝንገረሉ

ዘሎ ናይ 30 ዓመታት ውግእ ዘይተፈልዮ ቃልሲ ስለ ዝሓለፈት ህዝቢ ኤርትራ ውግእ ሃሪፉ ዘይኮነ ብሰንክቲ ተገዲዱ ዝኣተዎ ደማዊ ህዝባዊ ውግእ ኣብ ልዕሊኡ ዝወረደ ብርሰት ብዓይነቱ ብዙሕ መልክዕ ዝነበሮ ብመጠኑ ድማ ኣዝዩ ሰፊሕ ስለ ዝኾነ ከም ታሪክ ዝስነድ እምበር ዘርዚርካ ዝውዳእ ኣይኮነን። እቲ ድሕሪ ናይ 30 ዓመታት ቃልሲ ዝተመዝገበ ዓወት ኣብ ኢድ ዘይሓላፍነታዊ መላኺ ጉጅለ ስለ ዝወደቐ ስምብራት ናይቲ ሓርነታዊ ውግእ ድሕሪ 35 ዓመታት ነፃነት እውን ኣቦቱ እዩ ዘሎ። መተርከስ ጎረሮ ማይ ይስእን ኣለኹ ዝብል ድምፂታ መልክዓ ተደዊኑ ዘሎ ከተማ ኣስመራ ናይዚ መርኣያ እዩ። እቲ ሰብኡ ናብ ማይ ዝኸይድ ዝብል ሕጫጨ ህግደፍ ከዓ ኣይርሳዕን። በዚ መሰረት ብውግእ ሓሊፉ ኣብ ስልጣን ዝድይብ ኣካል ውግእ ዘተባብዕ ክኸውን ኣይነበሮን። ኤርትራ ግና ስለ ዘይተዓደለትን ኣብ ኢድ ብዘይውግእ ዘይሓድር ጉጅለ ስለ ዝወደቐትን ህዝባ በብግዜኡ ኩሉ መሰላቱ ተገፊፉ ኣብ ጥሙይ ከብዱን ዕሩቕ ዝባኑን ንውግእ ህይወትን ንዋትን ክግበር ይግደድ ኣሎ። ኤርትራ ድሕሪ ነፃነት ብ1995 ምስ የመን ተዋጊኣ ድሕሪ ውሱን ክሳራ እቲ ዘዋግአ ጉዳይ ብቀዋሚ ናይ ሽምግልና ቤት ፍርዲ መዕለብ ረኺቡ። ኣብቲ ግዜኡ ከዓ ስለምንታይ ዳ ቅድሚ ውግእ ናብ ቤት ፍርዲ ዘይቀረበ ዝብል ሕቶ ኣስዒቡ ሓሊፉ። ኣብ 1998 ክሳብ 2000 ኣብ መንጎ ኤርትራን ኢትዮጵያን ብኣኽሳርነቱ ዓለም ዘስደመመ ደማዊ ውግእ ተኻይዱ። ብሰንኪቲ ውግእ ካብ ክልቲኡ ወገናት ህይወት ልዕሊ 100,000 ሰባት ክጠፍእ እንከሎ 10,000 ኤርትራውያን ከዓ ንብረቶም ዘርምዘርሞ ኮይኑ ተመዛቢሎም። ኤርትራ ብ1996 ምስ ሱዳንን ብ1997 ምስ ጅቡትን ዘካየደቶ ውግኣት እውን ተመሳሳሊ ባህሪ እዩ ነይርዎ። ድሕርዚ እቲ ክሳብ ሎሚ ሳዕብኑ ዘይሃሰሰ ውግእ ብስምምዕ ኣልጀርስ ታሕሳስ 2000 መሰረት ብዝቆመ ኮሚሽን ዶብ ኤርትራን ኢትዮጵያን ቀያድን ናይ መወዳእታን ውሳነ ተዋሂብዎስ ብሰንኪ ዘይምግዳስ ህግደፍ እኳ ሙሉእ ብምሉእ እንተዘይተባህለ ኣብ መስርሕ ትግባረ ኣሎ። እዚ ተረኽቦ ውግእ እውን ዘይሩ ዘይሩ ብውግእ ዝውዳእ ምስሕሓብ ስለ ዘየለ ስለምንታይ ቅድሚቲ ህልቂት ናብ ቤት ፍርዲ ዘሄግ ዘይከደ ንዝብል ሕቶ ኣስተብሂሉ ዝመሃረሉ ኣይረኸበን እምበር ምልዓሉስ ኣይተረፈን። ብ2020 ክሳብ 2022 ኣብ ትግራይ ዝተኻየደ ዘስካሕክሕ ውግእ ፌደራላዊ መንግስቲ ኢትዮጵያን ህዝባዊ ወያነ ሓርነት ትግራይን ቅሩባት እንተዝነብሩ ቅድሚ ውግእ መፍትሒ ምተረኽበሉ ዝብል ናይ ብዙሓት እምነት እዩ። ህግደፍ እውን ካብቲ በዕሉ ካኣጉዶ ዝፀንሐ ውግኣትን ኣሉታዊ ሳዕቤናቱን ተመኩሩ ከም ጎረቤት ምእንቲ ሰላምን ናይ ሓባር ልምዓትን እንተዘማኽርን ኢደ እግሩ እንተዝእክብን ህይወት ብዙሓት ኤርትራውያን ምድሓነ። ብኣንጻሩ ቀንዲ ባጓይላ ኮይኑ ፍቲ ውግእ ስለ ዝተጠብሰ ናይ ብዙሓት ክሳብ ሎሚ መርድኦም ዘይተነግረ ኤርትራውያን መንእሰያት ሕልፈት ኣኸቲሉ። ኣብዚ እዋን እዚ ካብቲ ዝሓለፈ ውግእ ብዘይምምሃር ነቲ ካብ ኢትዮጵያን ትግራይን ሓሊፉ ኣብ ዘዋናውን ሰላምን ጽቡቕ ጉርብትናታትን ውሑስ ኣብ ምዃን ክሕግዝ ተስፋ ተነቢሩሉ ዝነበረ ስምምዕ ፕሪቶርያ ኣብ ሓደጋ ብምውዳቑ ኣብ ከባብና ዘንጠልጠለ ጸሊም ደበና ውግእ ምዝናብ ጀሚሩ ኣሎ። እዚ ውግእ እዚ ኣይኮነንዶ ብሰንኪ ጻሕታሪ ኣካይዳ ህግደፍ ኣብቲ ብልሒ ንዘላ ኤርትራ
ሳዕቤኑ ንዘባናውን ሓደገኛ ብምዃኑ ንብዙሓት ዘሻቕል ዘሎ እዩ። ከምቶም ቀዳሞት ውግኣት ዝበልዐ ምስ በልዐ ናብቲ ዘይተርፍ ዘተ ምኻዱ ስለ ዘይተርፍ ከዓ ሎሚ እውን ስለምንታይ ካብ ውግእ ዝተቋረፀ መስርሕ ሰላምን ዘተን ዘይቅፅል ዝብል ሕቶ ዘልዕልን ካብ ተመክሮኻ ናይ ዘይምምሃር ሳዕብን ዘመልክትን ተረኽቦ ኮይኑ ዝምዝገብ እዩ።

0: سمعتنا قبزق سيلنا مقبوع أفنيا هكدف سرقل قدمي فرس زبل ناي كفل زينا سلف ديموكراسيز بيرت راحتتان ببالكم تعبيتن بدعين هكدف ببزح ملكعاتيو زقلت نيرترا آنن أتحساس باين ترايينا زلنا لا زبل سسو أتحساس بوخا ሓደ ኻብ መግለጺ እቲ ግናይ ባህርያቱ እዩ ካብዚ ብምንቃል እዩ ኸዓ ነቶም ጭቆናኡ ስዒሮም ሃገሮም ለሚዓ ህዝቦም ድማ ሓራ ኾይኑ ናብ ንሙር ንምምላሳ ተወዲቦም ዝቃለሱ ዘለዉ ሓይልታት ለውጢ ኤርትራ ኣፍልጦ ክነፍጎም ዝጸንሐን ዘሎን ሓደ ሓደ ግዜ ግና ዝረአ ምሕባእ ክጽግሞ እንከሎ بتزاري موخا مسلم بمدوانن تلقهم بمتمزازن نحنساب لقوخات وياني نحنساب دماء حمشاي مسرع كبلوم كابز سماع نووح قزيه كوينيو نعكتن من ناقاسن قجله قدف انسار زد تودو تقاوم تحيلتات تراي زي كوني قبل عليه زبير تراون بغتسالي كنس اوارو قوز سنحن زلونيو ህዝቢን ኣብቲሁ ከተኛ መገዱ ክልኣኾ እምበር ድምፁ ክሰምዕን ሕትኡ ክምልስን ቅርብ ኣይኮነን ከም መግለጺ ናይቲ ኣብኡ ኸዓ ህዝቢ ጸገማት ንኽፈትሓሉ ክምሕጸኖ እንከሎ ከምቲ ሓሚምካ እንትኸድካዮ ምስ ሞይቶም ይጸንሑኻ ዝበሃል ተወሳኺ ጸገማት ብምዝርዛር እዩ ተስፋ ዘቑርጾ ንህልውንኡ ክግልገለሉ ክደሊ እንከሎ ግና ብሃገራዊ ህልውናን ክብሪ ህዝብን እናተሓብአ ክመጻደቕ ኣይሓፍርን እዩ ህግደፍ ኣብ ዝቐረባ ግዜ ኣምፅእዎ ዘሎ ፍርሒ ዝወለዶ ጐራሕ ቅዲ እቲ ኽብሎ ዝደሊ ድሓር ዕላዊ ኾይኑ ከየሕትተኒ ብዝብል ኣጉል ፈሊጥ ብልሳን ደገፍቱ ዝበሃሉ ነጠፍቲ መድያ ምዝራብ እዩ ኢደበይዛኡ ኮይኖም ካብ ዝህውትቱ ሓደ ድማ ኣወል ስዒድ ብኣብነት ዝጥቀስ እዩ ኣወል ስዒድ ኣብቲ እንተገንጸልካዮ ወተሃደራዊ ምዃኑ ዝቕላዕ ብደጊኡ ግና ርክብ ህዝቢ ምስ ህዝቢ ክበሃል ዝጸንሐ ካብ ዘለምበሳ ክሳብ ሰንዓፈ ከምኡ ኸዓ ካብ ራማ ክሳብ ዓዲኻላ ዝገማዳሕ ተዋስኦታት ምስ መጻምድቱ ተጋሩ ክወቕዖ ዝጸንሐ ከበሮ ሓደ መርአያ ሸፋጥ ምህዞታት ህግደፍ እዩ ብወገን ትግራይ ላዕለዎት ሓለፍቲ ኣብ ተፈላለዩ መድረኻት ብዛዕባ እቲ ርክብ ወግዓዊ መረጋገጺ ኸስምዑ ከለዉ ብወገን ህግደፍ ግና ኪኖ ንኣወል ምልኣኽ ካልእ ድምፁ ኣየስምዐን እንተኾነ ኣወል እዚ ኣነ ዝብሎ ዘለኹ ናይ መንግስተይ ቃል እዩ ኣነ ዘንብቦ ብዝምልከቶም ተጻርዩ ዝወሃበኒ እምበር ከም ድላየይ ዝጸሓፍክዎ ኣይኮነን ብዝብል ልኡኽ ናይቲ ጕጅለ ምዃኑ ካብ ምምስካር ዓዲ ውዓለን ኣወል ስዒድ ኣብ ዝቐረባ ግዜ ከም ኣመሉ ብልሒ ዝተሓወሶ ጌርና ደገፍትናን ተቓወምትናን ሰሚርና ዓድናን ህዝብናን ክንከላኸል እንኮ ምርጫና እዩ ዝበላ መልእኽቲ ናይ ብዙሓት መዛረቢት ኮይና ኣላ እቲ ዛራብነት ህግደፍ ነቶም ኣፍልጦ ንምሃብ ክጽየፎም ዝጸንሐ ተቓወምቲ ሓይልታት ብመገዲ ኣወል ምጥቃሱ እንታይ ማለት እዩ ዝብል ሕቶውን ዘኸተለ ኾይኑ ጸኒሑ ኣወል ኣይኮነንዶ ከምዚ ዝኣመሰለት ሃዋሲ ደገፍትናን ተቓወምትናን ዝብል ሓረግ ካልእ እውን ብናቱ ተበግሶ ኸም ዘይጠቅስ ኣቐዲሙ ስለ ዝተናዘዘ ብድሕሪቲ ባህልኡ ህግደፍ ከም ዘሎ ምግማት ዘጸግም ኣይኮነን እቶም ሎሚ ኣወል ክጽውዖም ዝደናደን ዘሎ ኤርትራውያን ተቃወምቲ ካብ ነዊሕ ግዜ ጀሚሮም ምእንቲ ልኡላውነትን ግዝኣታዊ ሓድነትን ሃገሮምን ክብሪ ህዝቦምን ክቃለሱ ጸንሑን ዘለውን ምዃኖም ስለ ዘይተረድኦም ድዩ ሎሚ ጸዋዓዮም ተባሂሉ ዝብል ነፍሱ ዝኸኣለ ዛራብ እዩ ህግደፍ ነዞም ሎሚ እንጻር ህልውና ኤርትራን ህዝባን ስለ ዝኾኑ ሓቢርና ንቃለሶም ዝብሎም ዘሎ ድሓር ተገልቢጦም ሓደጋ ከም ዝኾኑ ኣዚሩ ከይሓሰበ ከሰራስሮም እንከሎ መገድኻ ዘይቅንዕን ድሓር ክቡር ዋጋ ዝኽፍልን እዩ ዝብልዎ ዝነበሩ እቶም ተቃወምቲ ምንባሮም ከይዝክር ዶ ይኸውን ዝብል ከዓ ኣዛረቢ ኮይኑ ዝጸንሐን ዘሎን እዩ። ህግደፍ ምስ ብልጽግና ክዕንድር እንከሎ ክከታተሉ ዝጸንሑ ዝተፈላለዩ ወገናት ነዚ ናይ ሎሚ ኣውያቱ ኸመይ ከም ዝመዝንዎስ የስተውዕል ዶ ይኸውን ኢልካ ክትሓትት እውን ግቡእ እዩ። ኣብዚ እዋን እዚ ህግደፍ ተቃወምቲ ምስ ኣይኮንኩም ንሃገርኩም ተኸላኸሉ ዝመንፈሱ ዘይቀጥታዊ መጸዋዕታ ምቕራቡ ኰርተ ገልበጥ ዘብል እዩ። ምኽንያቱ ቅድሚ እቲ በዓል ድሓንን ሓላይን ተመሲሉ ኣፉ መሊኡ ኽዋራዘ ምፍታኑ ካብ ንሓይልታት ለውጢ ኤርትራ ወግዓዊ ፍልጦ ምሃብ ጀሚሩ ነቲ ዝርዝር ዘለዎ ከም ማልኦ ዝነበሮ ቅድመ ኹነት ከም ዘሎ ከስተብህል ምተገብኦ ካብዚ ሓሊፉ ከምቲ ወለድና ኩዕየካ ብማንካ ክዝሕለካ ብኢድካ ዝብልዎ ደንቢ ሓይልታት ለውጢ ኤርትራ ጭቆና ህግደፍ ከመይ ይወገድ ህዝቢ ብኸመይ ኣብ ጉዳዩ ዲሞክራስያዊ ናይ ምውሳን መሰሉ የውሕስ ወዘተ ናይ ሓርነት ኣምራት ዝርዳእን ንምትግባሩ ዝቃለስን እምበር ንህግደፍ ኣሚኑ ኣብዘ ዝኩዓቶ ጉድጓድ ዝኣቱ ከም ዘይኮነ ክርዳእ ነይርዎ። ድሓር ከዓ ልዕሊ 300 ኣብያተ ማእሰር ተሃኒፁ ህዝቢ ዘሳቕ ዘሎ ጨካም ጉጅለሲ ተቃወምቲ ጸውዑ ዘሰልፎ ሞራላዊ ብቕዓት ካበይ እዩ ኽምጾ? ስለዚ ህግደፍ ካብቲ ዝጠሓሎ ናይ መንከማይ ናይ ኣተሓሳስባ ጸቢብነት ትዕቢትን ትምክሕትን ስለ ዘይወፀ ሓቀኛ ሕልናን ዘለዎ ኣካል ናይዚ ብመገዲ ኣወልስዒት ዝተሰምዐ ሃበስ ቀደስ መልሲ እንታይ ከም ዝኸውን ንጹር እዩ። ምናልባት ግና ከምቲ በዓል እንታስ መስቆርቆሪ ዝበሃል ህግደፍ ትርግታ ልቢ ደንበ ተቃውሞ ንምዕቃንን ኣጀንዳ ፈጢሩ ንምክፍፋልን ዝፈነዎ እውን ይኸውን። ትማሊ ህዝብታት ኤርትራን ኢትዮጵያን ሓደ ህዝቢ እዩ። ኣብዪ ኣሕመድ ዓሊ ድሕሪ ሕጂ ንስኻይኻ ትመርሓና ኣባህላይ ከዓ ሓሲበሉ እምበር ናይ ስምዒት ኣይኮነን ዝብል ዝነበረ መራሒ ህግደፍ ሎሚ መምህር ናይቲ ካልእ ምርጫ ዘይብሉ ሓቢርካ ምሕላው ሃገርን ህዝብን ኮይኑ ክቐርብ ዝምልከቶ ኣይኮነን። ከምቲ ግቡእ ቅድሚ ኩሉ በቲ በላዒ ዝጽውዕ ኣብ ኣዲስ ኣበባ ዘርኣዮ ወደኽደኽ ብፍላይ ኣብ ሎሚ ኾንካ ክምዘንን ከሎ ዝሕፍር ዘርባዕባዑ ዝገበሮ ጌጋ ኣሚኑ ንህዝቢ ኤርትራ ይቕሬታ ክሓቶም እተገብኦ። ካብኡ ሓሊፉ ካብ ምፍሓስ ተንኰል ሓሊፉ ብዛዕባ ልኡላውነት ክብሪ ህዝብን ግደ ሓይልታት ተቃውሞ ኤርትራን ኣብ ሃገራዊ ጉዳይን ክቕይስ ብቕዓት ኮነ መሰሊ የብሉን። እንተ ህዝቢ ኤርትራን ዝተወደቡ ናይ ለውጢ ሓይልታቱን ንጉዳይ ሃገሮም ልኡላውነቶምን ናይ ህግደፍ መጸዋዕታን ኣስተምህሮን ከም ዘይጽበየሉ ተመክሮ ቓልሶም ዝምስክሮ እዩ። ንሱ ጉዳይ ምምልካት ዶብ ኣብ መሬት ቀዳምነትና ኣይኮነን ክብል እንከሎ ንሳቶም ግና ቅድሚ ኩሉ ዶብና ድኣ ይመልከት ይብሉ ከም ዝነበሩ ዓው ኢሉ እኳ እንተዘይኣመነ ከም ዘይስሕቶ ርዱእ እዩ።
1: ዝኸበርኩም ሰማዕትና ናይ ሎም መደብና ኣብዚ ተዚምና ኣለና። ዝመጽእ ሓሙስ ብኻልእ መደብ ክሳብ ንራኸብ ድሓን ቀንዩ እናበልና ብዛ ትስዕብ ሙዚቃ ንሰናበተኩም ሰናይ ቀናይ።